ካብ ተፍቅሮ ሰብ ዋላ ንሓፂር ግዜ ምፍላይ ስቃይ እዩ። ምናልባት ናይ ግዜን ቦታን ፍልሊ ሰረቕቲ ፍቕሪ ይኽሉ ይኹን ንደለ ተፍትሽ ከም ዝነበረ ረሲዐ ብጉያ ናብቲ ኣይሮፕላን እንዳኸድኩ ወታደራት ደዋቢሎም እዩ። ፍትሹኒ ብዙሕ ግዜ ይወሰዱን። ሓደ ወታደር ደስስ ደስስ ኣቢሉ ሰደደኒ። እቶም ሊቀመንበር ናብቲ ኣየር ይመፁ ነበሩ። ኩሉ ተጓዕዛይ ድማ ቀዲሙ በቦቱ ሒዙ ነበረ። ፕሮቶኮል ኣፍጢጡ ጠመተኒ። ኩሉ ሰብ ቀዲሙ ሰፈሩ እንተዘይሒዙ ፀርፀር እዩ ዝብል ስም ዝርዝር ሒዙ 10 ሰዓት ይፅውዕ። ምስራየኒ ፍኹስ ኢልዎ ዝተንፈሰ። ኣነ ጥራይ ተሪፈ ነይረ። እንታይ ዳኣ ኮንካ ጓድ ፀጋየ በለኒ። ኣብዚኣ እኳ ይፀኒሐ በልክዎ ምስ ናይ ሓሶት ፍሽኽታ። እዞም ናይ እንዳ ዜና ሰባት እንታይ ኢና ንገብረኩም? መዓሲኹም ኣብ ዝተባሃልኩምዎ ግዜን ቦታ እንትርከቡ ሕማም ርእሲ ይኹም በለኒ። ደይጋ ዓገልጠምና ብዙሕ ስለ ዝኾነ እዩ በልክዎ። ንዓኹም ኢልና ኣብ ባር ጅማን ቤት ሻይ ሓምለ 19 ቴሌፎን ከየተና ኣይኮነልናን እዩ በለኒ ፍሽኽ ኢሉ። ኩሉ ዓቕሚ ሰቡ በቦትን ዝሓዘሉ እዩ ቀሲኑ ክዋዘን ክስሕቕን ዝጅምር። ቀልጢፉ ይኹሪ ኮይኑ እምበር ሕማቕ ባህሪ የብሉን። ክስሕቅ ከሎ ዓይኑ ስኑ በዚፍ ኮርሱ ከይተረፈ ብሓባር ይስሕቕ። ዋላ እኳ ብዙሕ ጉሩ እንተዘይኮነ ሰሓቁን ወዛታቱን ሰናይ ባህርዩን ተፈታዊ እዮም ዝገብርዎ። ሻለቃ እኳ እንተኾነ ሹም ፕሮቶኮል ካብ ዝኸውን ወታደራዊ ኣይለብስን እዩ። ኣከዳድኑ ድማ ፅፉፍ እዩ። ኣብ ኣዲስ ኣበባ ሲቪል ወይ ወታደር በዓል ስልጣን ዝተረፈ ኣይመስልን። እቲ ኣየር ካብ ጫፍ ንጫፍ ብኣገደስቲ ሰባት ያመልያ። ደረስቲ፣ ሰኣልቲ፣ ናይ ሙዚቃን ናይ መድረኽን ሰባት፣ ድምፃውያን፣ ተዋሳእቲ፣ ናይ ታሪክ ፀሓፍቲ፣ ጋዜጠኛታት፣ ናይ ተንቀሳቐስን ደረቕ ስእልን ሰሙያ ዘይነበረ በዓል ሙያ የለን። ኣባላት ማሕበራት፣ ሰብሙያ ሕርሻ፣ ናይ ኢንዱስትሪን ንግድን ሊቃውንቲ ዝተረፈ የለን። ብልበይ እዋይ ዝኣየር ገለቲ ኮይና ሲ በልኩ። ብምቾትን ወዝን ዘብርህ ብሽጋራን መስተን ዝዓዝዓዘ ብስእነት ድቃ ዝተኸላበተ ጫሓም ተላፀ ኩሉ ዓይነት ገጽ ዘይፈልጦ ወይ ዘይፈልጠኒ ሰብ ዘሎ ኣይመስለንን። ኩላትና ሓደ ወለዶ ኢና። መንእሰያት ህውኻት፣ ምናልባት እውን ደለይቲ ስልጣን። ኩላትና ንኣብዮታዊት ወላዲት ሃገር ኢትዮጵያ ህልውና፣ ክብሪ፣ ሓድነት፣ ዕብየት፣ ብልፅግናን ሰላምን ዝቆምና ዘገርም ጥርናፈ። መንእስያትን ሓለፍትን መራሕትን ምናልባት መጻኢ ሃገሮም ኣብ ኢዶም ዘንበሩ ከምዚኦም ዝበለ ጥርናፈ ተራእዩ ዶ ይፈልጥ ይኸውን? ሰውራ እዩ ሓይሊ መንእስያት፣ ትምኒት መንእስያት፣ ናይ ርሑ ቀረባ ሕልሚ። እዛ መሬት፣ እዛ ሃገር፣ እዛ ኢትዮጵያ ናይ እንዳቦ ዋልታ፣ ናይ ኣቦታት ጀግንነት፣ ካብ ሰውራዊ መንእሰይ ወለዶ ዝዓሰለላ ምድሪ። ሆቢ ለመጻኹ ሆይ ለምስዓወት ደናይ ቦዩ ቀደሙ ምስዓወት። ብዓይነይ ሰፈረይ ክደሊ ጀመርኩ። ሚስተር ቲቪ በለና ሓደ ናይ ኪነት ኣባል። በዚ በዚ በለኒ ፕሮቶኮል። ብታዋኽ ሰዓብክዎ ናይቶም ሊቀመንበር ምምፃእ ብዝኣኸለ ሸበድበድ እዩ ዝብል። ብዘይ ልበይ ናብ ቀዳማይ ማዕርግ ወሲዱ ምስ ናይ ቀወምቲ ናይ ደርጊ ኮሚቴን ምስ ናይ ኢሶፓኮ ኣፈፀምቲ ስራሕ ኮሚቴ ኣባላትን ወሲዱ ኮፋ በለኒ። ጓድ ፕሮቶኮል ተጋጊኻ ከይትኸውን በልክዎ። ዓሪፍ ክኸፈሊ በለኒ ንዝፈትዎም ሰባት ንስኻ ንስኺ እንዳበለ ናይ ምፅዋዕ ልምዲ ኣለዎ። ሓቀይ ኮየ በልክዎ። ቦታኺ እዩ ደጊሙለይ ከደ። ጓድ ተድላ ረጋሳ ናይ ፕሮቶኮል ቦታ ተሓሕዛ ዘጋጊዮ ሰብ ኣይኮነን። መን ኣበይ ኮፍ ይብል ተጨኒቑ እዩ ዝሓስበሉ። ፖለቲካዊ ሚዛን ሰባት ኣፀቢቑ እዩ ዝፈልጥ። ሊቅ ናይ ስልጣን ስርዒት ይብልዎ ገለ ኣባላት ደርጊ። ብዙሓት ናይ ደርጊ ሰበ ስልጣን ፖለቲካዊ ሚዛኖም ዘለልይዎ ብዓይኑ እዩ። ኣነ እውን ጎኒ ጎኒ እዚኦም ዓበይቲ ሰበ ስልጣን ኮፍ ምስ በልኩ ዛልበይ ሕበት እንክትብል ተፈለጠኒ።
አብ ቀዳማይ ማዕረግ ዝጸንሑ ፍርዝን ዝበሉ ሓለፍቲ ጥውይ እንዳበሉ ጸግሽ ከመይ ክብሉኒ ምስ ጀመሩ ኸዓ ሙቐት ክስምዓኒ ጀመረ። ሳላ ቴሌቭዥን ኢትዮጵያ ዘይፈልጥ ዳርጋ ኣይነበረን። ግን ናይ ብሓቂ ሰላም ዘይኮነስ ኣብዚ ደኣ እንታይ ትገብር ዝብል ሕቶ ይነይሩ። ኣብ ሸዋ መን ተሪፉ ይህሉ? ርእሰ ከተማ ኢትዮጵያ እኮ ናብ ኣስመራ ዶ ተዛዊሩ ይኸውን? ኣብ ሸዋ ደቢኑ ዝብል ሙዚቃ ምእዝኒ ልቦና ይተሰምዓኒ። ኣብ ቀዳማይ ማዕረግ ምስላዓለወት ሓለፍቲ ተቐመጡ ከማይ ዝኣመሰሉ ካልኦት ፍሉጣት ሰሙያውን ነይሮም። ኮሮኔል በትሩ ተሰማ ኣብ ፀጋሜ ኮፍ ኢሉ ነይሩ። ሙሉእ ገጹ ከመወትሩ ርግኣት ዓሲሉ ኣሎ። ብናይ ሞሳድ ሲኣይኤን ኬጂቢን ስልቲ ኣሰራርሓ ብፍላይ ድማ ሕቡቕ ፀረ መንግስቲ ኣምስ ባር ተፈለጠ ናይ ፀጥታ ሰብ ኣይመስልን እዩ። ድሓን ዝኾነ ሃብታም እዩ ዝመስል። ፍሽኽታ ካብ ገጹ ኣይፍለን እዩ። ብሽፍሽኽታ ይቕበል፣ ብፍሽኽታ ይዘራረብ፣ ብፍሽኽታ ድማ ይፋኑ። ብዙሕ ዘረባ ኣይፈትኑ ሚስተር ፍሽኽታ። ናይ ተገንፀልቲ ውድባት ቴክኒክን ታክቲክን ከም ከብዲ ኢሉ ከም ዝፈልጦ ይዝረበሉ እዩ። ፍሽኽ ኢሉ ሰላም በለኒ። ኣነ ውን ኣፀፌታይ ብፍሽኽታ መለስኩሉ። ብየማናይ ኮፍ ኢሉ ዘሎ መፅሓፈ ዳንኤል ይበሃል። ገጹ ንእሽተያ ቀጢን እኳ ዋላ እንተኾነ ጢል ኢላ ዝወፀት ከብዱ በይና ጎሊሓያ ትርአ። እዋይ ከዳድና! ነቲ ብዙሕ ምልኩዕ ዘይኮነ ሰብነቱ በከዳድና ከማልሶ ዝፅዕር ዘሎ እዩ ዝመስል። ኣዝዩ ሓያል ምሁር ናይ ስነ ቁጠባ እዩ። ብናይ ካፒታሊስት ዋላ ሶሻሊስታዊ መርሆታት ስነ ቁጠባ ልዑል ኣፍልጦ ኣለዎ። ኣብ እዋን ወራር ሶማል ኣብ ክፍለይ ሃገር ሓረርጌ ንዝወረደ ዕንወት ከፅንዕን ፀብጻብ ከቐርብን ንዝቆመ ፍሉይ ሃገራዊ ኮሚቴ ኣብ ዝመርሓሉ ዝነበረ እዋን ኢና ተላሊና። ብሓባር ዘይበፃሕናያ ወረዳ ኣይነበረትን። ከም ወትሩ ሎሚ እውን ገለ ነገር ዝረስዐ እዩ ዝመስል። ገለ ስጋኣት ኣለዎ። ደስ ክብሎ ከሎ ባዕሉ መፅዩ የዛረበካ። እንተዘይተበሪህቡ ከዓ ዋላ ዛሪብካዮ ኣስቅጥ የብል። ምስ ነብሱ ከይኣኽሎ ምስ ዓለም ብምሉኣ ዋላ ምስ ፈጣሪዩ ዝኹሪ፣ ኩሉ ግዜ ድማ ምስ ጠመየ እዩ። ከብዱ ምሕካኽ ኣመል እዩ። ሕማማት ዓለም ንብረቶም ጠቕሊሎም ኣብ ልዕሊኡ ዝሰፈሩ እዮም ዝመስሉ። እዋይ ሕጂ እውን ከብዱ ምሕካኽ ጀሚሩ ኣሎ። ጥዕና ያብካ በርኩብ ውሽጠይ። ብቕድመይ ኮፍ ዝበለ ድማ ናይ ኢትዮጵያ ሱስሎቪ ነይሩ። ፍሉጥ ኣይዲዮሎጂስት ወይ ስነ ሓሳቢ እዩ። ናይ ብሓቂ ሽሙ የሺጥላ ማስረሻ እዩ። ማእከላይ ቁመት ዘለዎ ቀጢን ምልኩዕ እዩ። ወዲ ቅሽቲ እዩ ድማ። ገጹ ነግራሚ ዝመስል፣ ቃላቱ ተረርቲ እዮም። ብደገ ክትሪኦ ኩሩዕ፣ ምስ ቀረብካዮ ግን ትሑትን ተፀዋታይን እዩ። ባህሪኡ ግን ምስጢራዊ እዩ። ብድሕረይ እቲ ብቕጥኑ ካብ ጥሜት ወሎ ዝደሓነ ዝመስል ኮሎኔል ታኒኩ ወልዳይ ኣሎ። ነዊሕ ኣእዳው ኣጋሩ፣ ገጹ ምስቲ ዘይተቐምቀመን ዝተጠቓለለን ነዊሕ ፀጉሩ ካብ በረኻታት ሳሕል ንኣዲስ ኣበባ ዝኣተወ ወንበደ እዩ ዝመስል። ስጋብ ሻምናይ ክፍሊ ሓቢርና ኣብ ጅማ ኢና ተማሂርና። ቆልዓ እንከሎ ናይ ኩናት ፀወታ ክፈቱ መዓት እዩ ነይሩ። ብትውልዲ ኤርትራዊ እዩ። ደቂ ገዛውቱ ተራቢሉ ከዋግኦም እዩ ዝውዕል ነይሩ። ኣብኡ ግራዝማች ወላይ ባህታ ኣብ እዋን ወራር ፋሽስት ጥልያን እምቢ ንዓደይ ኣይግዛእኒ ብምባል 180 ኪሎ ሜትር ብእግሪ ተጓዒዞም ምስ ሓርበኛታት ኢትዮጵያ ብምዃን ንሓሙሽተ ዓመት ኣብ በረኻ ተቓሊሶም እዮም። ራዛ ናይ ኣቦኡ ሓዛ ከም ዝተባሃለ እውን ንሱ እውን ፍሉጥ ፀረ ወንበዴ ጅግና ኮይኑ ኣሎ። ኮሮኔል ታሪኩ መፅኡ እንተተባሂሉ ወንበዴታት ህልም ብሎም እዮም ዝስወሩ። ብዘይካ ውግዕን ዊስክን ካልእ ኣይፈልጥን እዩ።

ጋሼ አጎኔ ቦታ ሒዘልካለሁ ዝብል ድምጽ ሰሚዐ ቆሊሕ በልኩ ፍሬው ዘሪሁን ይነሩ ናይ ሬድዮ ጋዜጠኛ ብኾፈይ ዳርጋ ተማዕራሪ እዮ ነበርኩ ሓፂር እዩ ካብ ከምኡ ዝበለ ሓፂር ሰብ ከምቲ ዓይነት ረጉድ ድምፂ ክወፅእ እንከሎ ብጣዕሚ እዩ ዝገርመኒ ኣብዘ ዝኸውን ተረሓሒቕና ይናዕርኩ በልክዎ ናይ መደብ ኣፈላላይ ተፈጢሩ ድዩ በለኒ ካብ ኩሉ ከከም ዓቕሙ ናብ ኩሉ ከከም ስርሑ እምበልክዎ ኣብ ዲሞክራስያዊ ሰውራ ከምዚ ጌርካ እሞ ኣይከውን እዩ ኢሉኒ ብታህዋኽ ናብ ቦትኡ ኸደ ክኸይድ ይህወኽ ክዛረብ ህወኽ ኣብ ስርሑ እውን ከምኡ ኣዝዩ ቅልጡፉን ደፋርን እዩ ዕድለኛ ኮይኑ ሰብ ድማ ፈትዎ እዩ ብፍላይ ደቂ ኣንስትዮ ፕሮቶኮል ዓዊሉ ጓድ ሊቀ መንበር በለ ኣብቲ ኣየር ዝነበረ ጫውጫው ሹኽሹኽ ወኸዓኸዕ ኣብ ሓንቲ ሕሞት ፀጥ በለ መርፍዕ ወዲቓ ትሰምዓና ፀጥታ ከመይ ሓዲርኩም ብፆት ረጉድ ተባዕታይ ድምፂ ከም ናይ መብረቕ ማሕታ ውልዕ ዝብል ካብ ልቢ ዝምንጩ ፍሽኽታ ልባዊ ትሕትና እቶም ሰብኣይ ግሩም ወታደራዊ ለቢሶም ነበሩ ምስ ረእኽዎም ገለ ሓበን ናይ ምትእምማን ስምዒትን ድፍረትን ተሰሚዑኒ ንምንታይ ምዃኑ ኩሉ ግዜ ዘይርዳእኒ መራሕቲ ሃገራት ዋላ እኳ ከም ዝኾነ ተራ ሰብ መወት እንተኾኑ እኳ ናይ ፍቕሪ ኣኽብሮት ፍርሓትን ሓበንን ስምዒታት ኣብ ልቢ ሰባት ከመይ ገይሮም ከም ዘሕድርዎም ወትሩ ይገርመኒ እዩ ኪንዮ ህይወት ዓበይትን ህየዋትን ኮይኖም እዮም ዝረአኒ ምናልባት ናይ ሃገርን ህዝብን ኩርዓት ፍቓድ ህላውን ንምሕላው ሓደራ ተቐበሉ ስለ ዝኾኑ ይኸውን በዚ ምኽንያት ድዩ ብኻልእ እንድዒ ሰበስልጣን ምኽባር ፈቱ እየ ነዚ ጠባይ ዝፈልጡ መሳርሕተይ ብድሕረይ ረአዮ ባ ከመይ ኢሉ ቶስቶስ ከም ዝብል እዮም ዝብሉኒ ኣምላኽ ይርኢኹም ኣነስ ቶስቶስ ይብል ዋላ እኳነ ነብሰይ ብዙሕ ተዘይፈለጠላ ቶስቶስ ባህላይ ስይያ ይኮንኩን ኢለ ኸ እንታይ ይኽረክ ብተፈጥሮይ ወልፊ ስልጣን የብለይን ድሌተይ ሰባት ኣብ ልዕለይ ዘለዎም ፍቕሪ ዝረኽቦ ክብሪ ስልጣን እውን ካብ ኣብ ሞያይ ዘለኒ ብቕዓትን ብስለትን ክምንጩ እዩ ብዛዕባ ነፍሰይ እዚኣ የ ዝፈልጥ ካልእ እውን ፈልጥ እየ ብነገራት ትፅመድ እየ ብሂወት እንተዘይተፀሚድካ ሂወት እንታይ ትርጉም ኣለዋ ሂወት ባዕሉ ንኽትፅመድ ማለት እዩ ፍንትት ኢልካ ተዓዛቢ ከይዲ ሂወት ክትከውን ኣይከኣልን እዩ ምስ ሂወት ወይ ድማ ኣንጻር ሂወት ምሕምባስ ምጥሓል ወይ ድማ ትፀሓይ ምንስፋፍ ካልእ ኣማራፂ ዘለዎ ኣይመስለንን ሂወት ማለት እዚዩ ንዓይ